ባሩ ፈርፈደስ ያሽንዳው ያልጊ ብሪውጊ ድንሰጃይ ግደክ ወሪ ጀወሪ ተኮንገይ ሰብዬ መሪኩም ባላው በንገ ኮትዲዋር ያሽናልጊ ብሪምጊ ድንሰጃይ ጅብራይ ማሰባይ እንገመለላን ya sin bay bang melalan bay ibrahim majob atugay bi deug bo mi gacci ci jël job ibrahim ma ngi lay jale.